0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልን የተከበራችሁ የዝግጅታችን ተከታታዮች፣ ይህ የሐምሌ 25 ቀን 2018 ዓ.ም ምረት ስርጭታችን ነው። ጀርመን ከሚገኘው የዶች ቬለ የስርጭት ስቱዲዮ ሰላምታችን ይድረሳችሁ። ከስርጭት ስቱዲዮ ለዛሬ የዓለም ዜና የምታቀርብላችሁ ፀሐይ ጫኔና ስርጭቱን በመምራት እኔ ልደት አበበ እንገኛለን። ከዓለም ዜና በማስከተል የወልቃይትን ጉዳይ በሚመለከት ጠቅላይ ሚኒስትር አብይ አህመድ የተናገሩትን ያካተተ አጭር ዘገባ ከአዲስ አበባ ይኖረናል። ከዛም በመቀጠል ዛሬ የሚጠናቀቀውን በአውሮፓ የኢትዮጵያውያን የስፖርትና የባህል ድግስን አስመልክቶ ቃለ መጠይቅ ይኖረናል። ሳምንታዊዎቹ ዝግጅቶች የአድማጮች ማህደርና ትኩረት በአፍሪካም እንደ ቀደም ተከተላቸው ይቀርባሉ። የትኩረት በአፍሪካ ዝግጅት ሰሞኑን በብዙ ሺህ የሚቆጠሩ ስደተኞች በሰሜን አፍሪካ በኩል የስፔን ግዛት ወደሆነችው ሲኡታ የገቡበትን ሁኔታና በማሊ የዩናይትድ ስቴትስ ወታደራዊ ጣልቃ ገብነት ይከሰት እንደው ያጠያይቃል። ለሁሉም ቆይታችሁ ከኛ ጋር ይሁን። አድማጮች ስርጭታችንን በሳተላይት በኢትዮሳት በNSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ማድመጥ ትችላላችሁ። ትራንስፖንደሩ MEH 01 ወይም EAH 01 ነው። በኢንተርኔት DW አምሃሪክ በተባለው መተግበሪያ ወይም በDW አምሃሪክ የፌስቡክ ገጽ እንዲሁም ቴሌግራምና የዩቲዩብ ላይ መከታተል ትችላላችሁ። አሁን ለዓለም ዜናው መስመሩን ለፀሐይ ጫኔ ይለቃለሁ።
0: የዲደብሊው ዜና
2: ዜና እናሰማለን። በቅድሚያም ርዕሶቹን። በትግራይ አዲስ ጦርነት መከፈቱን የትግራይ ቴሌቪዥን ዘገበ። ያም ሆኖ በፌደራል መንግስት በኩል ይህ ዘገባ እስከተጠናቀረበት ጊዜ ድረስ በጉዳዩ ላይ የተባለ ነገር የለም። በሲውታ ስፔንና ሞሮኮ ድንበር በተከሰተው የስደተኞች ቀውስ የሟቾች ቁጥር 67 መድረሱ ተገለጸ። በአስር ሺዎች የሚቆጠሩ ሰዎች ደግሞ ወደ ኋላ እንዲመለሱ ተደርገዋል ተብሏል። ወደ ስፔኗ ሲውታ ግዛት የሚፈልሱ ስደተኞችን በተመለከተ ውይይት እንዲደረግ የአውሮፓ ህብረት ሀገራት ጥሪ አቀረቡ። በኢራን የሚደገፉት የሁቲ አማጽያን የሳውዲ የነዳጅ ጫኝ መርከቦች የጉዞ መስመር እንዲቀይሩ ማድረጋቸውን ገለጹ። እስራኤል በፈጸመችው ጥቃት በጋዛ 2 ሰዎች ሲገደሉ የመድኃኒት ማከማቻ መጋዘኖች መውደማቸው ተገለጸ። የእስራኤል ጦር በበኩሉ የሐማስ ታጣቂዎችንና የጦር መሳሪያ ማከማቻ ቦታን ኢላማ እንዳደረገ ተናግሯል። ኢራን አሜሪካን እንዳያግዙ የአካባቢውን መንግስታት አስጠነቀቀች። ዜና በዝርዝር። በትግራይ አዲስ ጦርነት መጀመሩን የትግራይ ቴሌቪዥን ዘገበ። በወቅታዊ ሁኔታ ከትግራይ ብሔራዊ ክልላዊ መንግስት ተሰጠ ያለው መግለጫ ጠቅሶ የክልሉ ቴሌቪዥን እንደዘገበው የፌዴራል መንግስት ወታደራዊ ዝግጅቶችና ትንኮሳዎችን ሲያካሂድ የቆየ ሲሆን በዛሬው ዕለት ደግሞ ሐምሌ 25 ቀን 2018 ዓ.ም ንጋት አንስቶ በምዕራብ ትግራይ ሸራሪን አቅጣጫ ግልጽ ጦርነት ከፍቷል ብሏል። የፕሪቶሪያው ስምምነት ከተፈረመ በኋላም የፌዴራል መንግስቱ በክልሉ ህዝብ ፈጸመ ያለውን በደል የዘረዘረው መግለጫው በዛሬው ዕለት ደግሞ ተነሳሽነት ወስዶ ጦርነቱን በግልጽ ጀምሮታል ሲል አክሏል። የጦርነት በአካባቢው ሊያስከትል የሚችለውን መዘዝ ያለም ማህበረሰብ ግንዛቤ ሊወስድ ይገባል ማለቱንም መግለጫውን ጠቅሶ የቴሌቪዥን ጣቢያው ዘግቧል። ያም ሆኖ ይህ ዘገባ እስከተጠናቀረበት ጊዜ ድረስ በኢትዮጵያ ፌዴራል መንግስት በኩል በጉዳዩ ላይ የተባለ ነገር የለም። በስፔን ሲዩታ ግዛትና ሞሮኮ ድንበር በተከሰተው የስደተኞች ቀውስ የሟቾች ቁጥር 67 መድረሱ ተገለጸ። የስፔን መንግስት ቅዳሜ ዕለት እንዳስታወቀው ሀገሪቱ ከሞሮኮ ጋር በምትዋሰንበት የሲዩታ ግዛት በተፈጠረ የስደተኞች ቀውስ የሟቾች ቁጥር ወደ 67 ከፍ ብሏል። ከነዚህም ውስጥ አንዳንዶቹ ባህር ውስጥ ሰጥመው የሞቱ ሲሆን አንዳንዶቹ ደግሞ የመርከብ ማገጃውን ለማቋረጥ ሲሞክሩ በተፈጠረው መረጋገጥ ህይወታቸውን ማጣታቸውን አሶሺየትድ ፕሬስ ዘግቧል። እንደ ዘገባው ከሐሙስ እስከ አርብ ባሉት ጊዜያት ከ50 ሺህ እስከ 60 ሺህ የሚደርሱ ስደተኞች ትንሿን የስፔን የስፔን ግዛት ድንበር ጥሰው ከገቡ በኋላ ስፔን ድንበሯን ጀልባ እንዳይገባ ለመከላከል 500 ሜትር እርዝመት ያለው የመከላከያ ጥር መገንባቷን አስታውቃለች። የስፔን የሀገር ውስጥ ጉዳይ ሚኒስተር እንደዘገበው ከሰሜን አፍሪካ ወደ ስፔን ግዛት የገቡ በአስር ሺዎች የሚቆጠሩ ስደተኞችም ወደ ሞሮኮ እንዲመለሱ ተደርጓል። ስፔንና ሞሮኮን ወደምታዋስነውና የአፍሪካ አህጉር ላይ የምትገኘው የስፔን ግዛት ሲዩታ የሚገቡ ስደተኞችን ለማገድ ሁለቱ ሀገራት ተጨማሪ የጸጥታ አስከባሪዎች ማስፈራቸውን ትናንት አስታውቋል። ሲዩታን ከሞሮኮ ጋር የሚለየውን አጥር ማጠናክሯል። ሁለቱ ሀገራት አዲሱን እርምጃ የወሰዱት ባለፉት ጥቂት ቀናት 60 ሺህ ስደተኞች የሞሮኮን የባህርና የየብስ ድንበር አቋርጠው ስፔን ግዛት ከገቡ በኋላ ነው። በተያዘ ዜና የአውሮፓ ህብረት ሀገራት ወደ ሲዩታ ግዛት የሚፈልሱ ስደተኞችን በተመለከተ ውይይት እንዲደረግ ጥሪ አቀረቡ። አጃንስ ፍራንስ ፕሬስ ከኮፐንሃገን እንደዘገበው አብዛኞቹ የአውሮፓ ህብረት ሀገራት ቅዳሜ ዕለት በሰሜን አፍሪካ በመትገኘው የስፔን ግዛት ወደ ሲዩታ ግዛት በአስር ሺዎች የሚቆጠሩ ስደተኞችን በድንገት መግባታቸው ያስቸኳይ ጊዜ ውይይት እንዲደረግ ጥሪ አቅርበዋል። ከ27 የአውሮፓ ህብረት አባል ሀገራት 22ቱ የ22ቱ መሪዎች በጻፉት ግልጽ ደብዳቤ የህብረቱ ውስጥ ጉዳይ ሚኒስትሮች ፈጣን የተቀናጀ ምላሽ እንዲሰጡና ተጨማሪ ቁጥጥር ያልተደረገባቸው መሻገሪያዎችን ለመከላከል በስብሰባ እንዲደረግ ጠይቀዋል። ህገወጥ ስደትን በብቃት ለመከላከልና ያለማቋረጥ መዋጋት ግዴታ አለብንም ብለዋል። እንደ ዘገባው ደብዳቤው እንዲጻፍ ያነሳሱት አገራቸው ከስፔን ጋር የሽንገን ህግ ለጊዜው ያቋረጠችው የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒና የዴንማርክ አቻቸው ሜቲ ፍሬድሪክሰን ናቸው። ሁለቱ መሪዎች አርብ ዕለት የአውሮፓ ህብረት ከስፔን ጋር የሽንገንን ትብብር ማገድ እንደሚገባው ተናግረዋል። የጀርመን መራሄ መንግስት ፍሬድሪሽ ሜርስና የሃንጋሪ፣ የስዊድንና የፖላንድ ጠቅላይ ሚኒስትሮችም ጥሪ ካደረጉት መሪዎች መካከል ይገኙበታል። ነገር ግን አገሮቻቸው በቀጥታ ከስፔን ጋር የሚዋሰኑት የፈረንሳይና የፖርቹጋል መሪዎች በዚህ አለመካተታቸውን ዘገባው አመልክቷል። ይህ ዶቼ ቬለ ዲደብሊው ነው። ሁቲዎች የሳውዲ የነዳጅ ጫኝ መርከቦችን የጉዞ መስመራቸውን እንዲቀይሩ ማድረጋቸውን ገለጹ። የመን ሁቲ አማጽያን እንዳሉት 8 የሳውዲ መርከቡ የነዳጅ ጫኝ መርከቦች በተለመደው የባህር መስመር እንዳይጓዙ ተደርገዋል። እርምጃው ሳውዲ ወደ ውጭ የምትልከውን የነዳጅ ኃይል ኢላማ ያደረገውና አዲስ የታወጀው አገዳ አካል መሆኑን አማጽያኑ ገልጸዋል። በኢራን የሚደገፈው የሁቲ አማጺ ቡድን እንደሚለው መርከቦቹ አሁን ወደ እስያ ገበያዎች ለመድረስ በደቡብ አፍሪካና ኬፕ ኦፍ ጉድ ሆፕ በኩል ረዘም ያለ ጉዞ እንዲያደርጉ ተገደዋል። ሪያድ የጭነት መርከቦቹ አቅጣጫቸውን ስለመቀየራቸው ምንም አይነት ማረጋገጫ አልሰጠችም። በዓለም አቀፍ የመርከብ ጉዞ ዋነኛ ስጋት የደቀነው የባብኤል መንደብ ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኝ በየመንና በአፍሪካ ቀንድ መካከል ያለ ጠባብ መተላለፊያ ነው። ሁቲዎች በዚህ መስመር የጣሉትን እገዳ ያስታወቁት ባለፈው ሳምንት ሲሆን ይህም ሳውዲ በሁቲ የተያዙ የመን ክፍሎች ላይ ለአመታት ጫና ስታደርግ ለቆየችበት የበቀል እርምጃ መሆኑን ተናግረዋል። በዚያ የሚደርስ ማንኛውም ከባድ መስተጓጎልም በሆርሙዝ ወሽመጥ መዘጋት ቀደም ሲል በተጎዳው የንግድ መስመር ላይ ጫና ያሳድራል ተብሎ ተሰግቷል። እስራኤል በፈጸመችው ጥቃት በጋዛ 2 ሰዎች ሲገደሉ የመድኃኒት ማከማቻ መጋዘኖች መውደማቸው ተገለጸ። ሮይተርስ እንደዘገበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሐማስ የጦር መሳሪያ ማስፈታት ስምምነትን ሐሙስ ዕለት ካስታወቁ ወዲህ የእስራኤል ጦር በጋዛ ላይ የሚፈጸመው ጥቃት ለሁለተኛ ቀን ቀጥሏል። የሐማስ ታጣቂዎችንና የጦር መሳሪያ ማከማቻን ኢላማ ማድረጉን የእስራኤል ጦር ተናግሯል። ፍልስጤም የጤና ባለስልጣናት በማዕከላዊ ጋዛ በሚገኘው የጋዛ ከተማ ሸክሬድዋን አካባቢ በእስራኤል የአየር ጥቃት ሁለት ፍልስጤማውያን መገደላቸውን ተናግረዋል። በማከማቻ መጋዘኖች ውስጥ የነበሩ መድኃኒቶችም ወድመዋል። የእስራኤል ጦር ግን ቡድኑ መሳሪያዎችን ለማከማቸት ይጠቀምበት የነበረውን ሆስፒታል አቅራቢያ የሚገኘውንና የሐማስ መደበቂያ ቦታ ያለውን መምታቱን አስታውቋል። በጋዛ ውስጥ ሐማስ የጦር መሳሪያዎችን ለማከማቸት ይጠቀምባቸው የነበሩ ሌሎች ሁለት ቦታዎችም መመታታቸው ተገልጿል። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሐሙስለት ጦርነቱን ለማስቆም ባወጡት እቅድ ላይ ሐማስ የጦር መሳሪያዎቹን ለመፍታት መስማማቱን ተናግረዋል። ያም ሆኖ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔትንያሁ ስምምነቱን በተመለከተ እስካሁን የሰጡት አስተያየት የለም። ኢራን አሜሪካን እንዳያግዙ የአካባቢው መንግስታት አስጠነቀቀች። አጃንስ ፍራንስ ፕሬስ እንደዘገበው የኢራን ወታደራዊ ማዕከላዊ አዛዥ አሊ አብዱላሂ ቅዳሜ ዕለት በመንግስት ቴሌቪዥን ጣቢያ በሰጡት መግለጫ ዩናይትድ ስቴትስ በክልል ውስጥ የጨመረ የመጣውን ውጥረት እያባባሰች ነው ብለዋል። ለወንጀለኛና ለጠባጫሪ ላሏት አሜሪካ የመከላከያ ጋሻ ሆኖ የሚያገለግል ማንኛውም ሀገር በጦርነት ነበልባል ይገረፋል ሲሉም አስጠንቅቀዋል። ማስጠንቀቂያው የመጣው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በጣም ከባድ ያሉትን ጥቃት እንደገና እንደሚፈጽሙ ከዛቱ በኋላ ነው። የአሜሪካ መገናኛ ዘዴዎች ትራምፕ በዚህ ቅዳሜና እሁድ ከፍተኛ መጠን ያላቸው ጥቃቶችን ለመጀመር ማሰባቸውን ዘግበዋል። ይህም ምናልባት በኃይል መሰረተ ልማት ላይ የሚሰነዘሩ ጥቃቶችን ሊያካትት እንደሚችል ገልጸዋል። ይህ ዶቼ ቬለ DW ነው። ዜናውን ከማጠቃለላችን በፊት ዋና ዋናዎቹን ላስታውሳችሁ። በትግራይ አዲስ ጦርነት መከፈቱን የትግራይ ቴሌቪዥን ዘገበ። ያም ሆኖ በፌደራል መንግስቱ በኩል ይዘገባ እስከተጠናቀረበት ጊዜ ድረስ በጉዳዩ ላይ የተባለ ነገር የለም። በሲዩታ ስፔንና ሞሮኮ ድንበር በተከሰተው የስደተኞች ቀውስ የሟቾች ቁጥር 67 መድረሱ ተገለጸ። በአስር ሺዎች የሚቆጠሩ ሰዎች ደግሞ ወደ ኋላ እንዲመለሱ ተደርገዋል ተብሏል። ወደ ስፔኗ ሲዩታ ግዛት የሚፈልሱ ስደተኞችን በተመለከተም ውይይት እንዲደረግ የአውሮፓ ህብረት ሀገራት ጥሪ አቅርበዋል። በኢራን የሚደገፉት የሁቲ አማጽያን የሳውዲ የነዳጅ ጫኝ መርከቦች የጉዞ መስመር እንዲቀይሩ ማድረጋቸውን ገለጹ። እስራኤል በፈጸመችው ጥቃት በጋዛ ሁለት ሰዎች ሲገደሉ የመድኃኒት ማከማቻ መጋዘኖች መውደማቸው ተገልጿል። የእስራኤል ጦር በበኩሉ የሐማስ ታጣቂዎችንና የጦር መሳሪያ ማከማቻ ቦታን ኢላማ እንዳደረገ ተናግሯል። ኢራን አሜሪካን እንዳያግዙ የአካባቢውን መንግስታት አስጠነቀቀች። ዜናው አበቃ።
1: ለዜናው ፀሐይ ጫኔን አመሰግናለሁ። በትግራይና አማራ የይግባኛል ጥያቄ የሚነሳበትን የወልቃይት አካባቢ ለአንዱ ወገን ምላሽ በመስጠት አንዱን ከጥያቄው ጋር እንዲቆይ በማድረግ ዘላቂ ሰላም አናመጣም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ እንዲህ ያለውን አካሄድ ብንከተል መልሶ ግጭት ይፈጥራል ያሉት ከአማራ ብዙሃን መገናኛ ድርጅት ጋር ተደርጎ በተሰራጨ ቃለ ምልልስ ነው። የፕሪቶሪያ ግጭት የማቆም ስምምነት አከራካሪ ከሚላቸው ቦታዎች አንዱ ስለሆነው የስፍራ ተወያይተን ህግና ስርዓትን ተከትለን የህዝቦችን ተሳትፎ አረጋግጠን ብንወስን ለዘላቂው ሰላም ሊያረጋግጥ ይችላል ሲሉም የጥያቄው

0: ሲቀየር ይበላሻል።
1: በትግራይ በኩል ሳልሳይ ወያነ ትግራይ ለአማራ ለሂቃን ምሁራንና የፖለቲካ መሪዎች ባለፈው ሳምንት ባሰራጨው ደብዳቤ ወልቃይት አሁን በአማራ አስተዳደር ስር መሆኑ በሁለቱ ህዝቦች መካከል የማይበርድ የግጭትና የትርምስ ቀጠና እንዲሆን ታስቦ የሚደረግ ህገወጥ ተግባር መሆኑን ገልጿል። የተያዙት ያላቸው የትግራይ ህገ መንግስታዊ ግዛቶችና መዋቅር በአስቸኳይ ተለቀው ወደ ነበረበት እንዲመለሱና የህግ የበላይነት እንዲረጋገጥ በጋራ እንስራ ሲልም ጠይቋል። የፓርቲው የህዝብ ግንኙነት ኃላፊ ብርሃነ ጽባህ
2: ሳልሳይ ትግራይ አይቀበለውም፣ የትግራይ ግዛትን ወደ ድርድር አያስገባም፣ የትግራይ መብቶች ህገ መንግስታዊ መብቶች ደግሞ ወደ ድርድር የሚቀርቡም አይደሉም፣ ከጦርነት መለስ ባለ መንገድ መፈታት ስላለበት ይሄ በሰላማዊ የሆነ በድርድር ንግግርና መፍትሄዎች ማስቀመጥ አለብን።
1: የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር በፊናው ለትግራይ ልሂቃን ምሁራንና የተቃዋሚ ፖለቲካ መሪዎች ባደረገው ጥሪ ወልቃይት ጠገዴ ጠለምትና ራያ በታሪክ የአማራ ግዛት መሆናቸውን ድህረ 1983 በጉልበት ተነጥቀው ተወስደው እንደነበሩ አምኖ መቀበል ያስፈልጋል ብሏል። የማህበሩ ሰብሳቢ ዶክተር ገሰሰ ወንድም
3: የትግራይ ግዛት የሚባል ነገር የሌለ ነገር ነው፣ የቲፒኤልኤፍ የፈጠረው የተሳሳተ ኢሊዥናል የሆነ አስተሳሰብ ነው። ሁለተኛው እነዚህ የትግራይ ግዛቶች ብለው እነሱ መጥራት የሚፈልጉት ወልቃይት ጠገዴን ጠለምትን ራያን ነው። ስለዚህ እነዚህ ህዝቦች ደግሞ ማንነታቸው ህዝቦቹ ራሳቸው ናቸው የሚወስኑት። አስተዳደራቸውም እንዲሁ ህዝብ ፍላጎት መሰረት ባደረገ መንገድ ነው ሊተዳደሩ የሚገባቸው እንጂ አንድ ድርጅት ተነስቶ ግዛቱ የኔ ነው ወይ ህዝቦቹ የኔ ናቸው ብሎ ክሌም ሊያቀርብ አይችልም።
1: በትግራይ በኩል ያንን ቦታ ያጣነው በጦርነቱ ምክንያት ነው፣ እየከለከለን ያለው የፌዴራል መንግስቱ ነው የሚል ጥያቄ እንዳለ የጠቀሱት ጠቅላይ ሚኒስትር አብይ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረን እንዋጋለን፣ ይገባቸዋል እያሉን ነው የሚል አዲስ መረጃም ይፋ አድርገዋል። በሌላ በኩል በአማራ በኩል በፌዴራል መንግስቱ ውክልና የሚተዳደረው ወልቃይት በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌዴራሉ መንግስት አልመለሰም በሚል ሁለቱም ጋር ጥያቄ መኖሩንም ገልጸዋል።
0: ይህንን ጥያቄ የምንፈታው አንዱን ወገን በማስደሰት ለአንዱ ወገን ምላሽ በመስጠት አንዱን ከጥያቄው ጋር እንዲቆይ ብናደርገው ዘላቂ ሰላም አያመጣም። የጊዜ ጉዳይ እንጂ መልሶ ግጭት ይፈጥራል። መልሶ ግጭት የሚፈጥርን ነገር ለአጭር ጊዜ እፎይታ፣ ለአጭር ጊዜ ደስታ መመለስ ደግሞ የመደመር መንግስት ፕሪንስፕል አይደለም። በምንወስናቸው ውሳኔዎች ዘላቂ ሰላም፣ ዘላቂ ልማት፣ ዘላቂ አብሮነትን የማያረጋግጥ የአጭር ጊዜ ድል ከሆነ ታይም ቦምብ ነው። ነገርን ለጊዜው ያዳፍናል እንጂ ከናካቴው አያጠፋውም ብለን ስለምናስብ አንመርጠውም መንገዱን።
1: ደቡብ አፍሪካ ፕሪቶሪያ ውስጥ በተደረገው ስምምነት አከራካሪ ቦታዎች በሚል በእርግጥም በስም ያልተጠቀሱት የእነዚህ ቦታዎች ጉዳይ በሁለቱም ይገባኛል ባዮች በኩል እንደ ቀይ መስመር የሚታዩ ናቸው። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
4: በኢትዮጵያውያን ዘንድ በየዓመቱ በተለያዩ የአውሮፓ ሀገራት የሚካሄደው በአይነቱ ትልቁ የስፖርትና ባህል ድግስ ዘንድሮ በጣሊያን ሮም ከተማ ካሳለፍነው ሰኞ አንስቶ ሲካሄድ ነበር። ለ21ኛ ጊዜ የተካሄደውም ይኸው ድግስ ዛሬ ይጠናቀቃል። የፓሪሷ የዶቼ ቬለ የአማርኛው ክፍል ባልደረባ ሃይማኖት ጥሩነህ ከስፍራው ሆና እየዘገበችልን ትገኛለች። እዚህ የስርጭት ስቱዲዮ ከመግባቴ በፊት በስልክ አግኝቼ አነጋግሬያታለሁ። ሃይማኖት፣ የኢትዮጵያውያን ስፖርትና ባህል ፌዴሬሽን በአውሮፓ ዘንድሮ ሮም ከተማ ነው በመካሄድ ላይ ያለው። ትናንት ከዘገብሽልን በኋላ ዝግጅቱ እስከ ምሽት እንዲያውም እስከ ሌሊት ድረስ ዘልቆ ነበር መሰልና በአጠቃላይ ድባቡ ምን ይመስላል?
5: አመሰግናለሁ ልደስ። ሰሞኑን ሮም የኢትዮጵያውያንን የስፖርትና የባህል ፌስቲቫል እያስተናገደች ነው የምትገኘው። እንግዲህ በጣም በርካታ ኢትዮጵያውያን ለዚህ ዝግጅት ከተለያየ ቦታ መጠው ተሰባስበው በአንድነት በፍቅር መንፈስ እያሳለፉ ነው የሚገኙት። በትላንትና ዕለት ደግሞ በጣም በልዩ ሁኔታ በተለየ የአከባበር ስነስርዓት የኢትዮጵያ ቀን ተብሎ በጣም በርካታ ኢትዮጵያን የተሰባሰቡበት እና ከኢትዮጵያም በጣም ታዋቂና ተወዳጅ የሆኑ ድምፃውያን እንደነ ፍቅረ አዲስ መቃጥበብ እንደነ ብርሃኑ የመሳሰሉ እንደ ዳዊት የሙዚቃ ስራቸውን አቅርበዋል። በዚህ ፕሮግራም ላይ ተሳታፊ የነበሩት ኢትዮጵያውያንም ወደዚህ ዝግጅት ሲመጡ የተለያዩ ባህሎችን የሚያንጸባርቁ አልባሳትን በኢትዮጵያ የሰንደቅ ዓላማ ያሸበረቁ ባህላዊ አልባሳትን በመልበስ ነበር እና ከህፃናት ከአዋቂ አጠቃላይ ኢትዮጵያዊ ድባብ፣ ኢትዮጵያዊ ፍቅር፣ ኢትዮጵያዊ አንድነት የሚታይበት ፕሮግራም ሆኖ ነው እንግዲህ እየዘለቀ ያለው። እንግዲህ በዛሬው ዕለት ደግሞ ያው ፍጻሜውን ያገኛል ማለት ነው።
4: እንግዲህ ይህ የስፖርትና ባህል ድግስ በሌሎች የአውሮፓ ሀገሮችም ተካሂዷል። የዘንድሮ ዝግጅት በታሪካዊቷ ሮም ከተማ ከመካሄዱ ባሻገር ለየት የሚያደርገው ነገር ይኖር ይሆን?
5: ልክ ነው። እንግዲህ አሁን ዘንድሮ ይሄ የፌዴሬሽኑ የሚያዘጋጀው ፕሮግራም

0: 21ኛ አመቱን አስቆጥሯል። የተለያዩ የአውሮፓ ከተሞች ይሄን ዝግጅት የማዘጋጀት እድል አግኝቷል። ዘንድሮ ደግሞ ሮም ይሄን ለ3ኛ ጊዜ ያዘጋጀችው ይሄን መሰሉን ፕሮግራም ሆኖም በየአመቱ ይሄ ፕሮግራም ማለት ፌስቲቫሉ የተወዳጅነቱም እየጨመረና ለአንድ ኢትዮጵያውያን እንደ መገናኛ መድረክም ነው። አመት ጠብቆ የሚገናኙ ሰዎች አሉ። በዚህ አጋጣሚ በጣም በርካታ ኢትዮጵያውያኖች ይሄን እንደ አንድ የራስ የመገናኛ ልጆቻቸውን ይዘው መጥተው ከቤተሰቦቻቸው ጋር ከጓደኞቻቸው ጋር የሚገናኙበት መድረክ እየሆነ መጥቷል እና የተሳታፊ ቁጥርም እንዲሁ እየጨመረ ነው ያለው። እዛው ልክ ደግሞ የፌዴሬሽኑ በሚያዘጋጃቸው ፕሮግራሞች ላይ እንደዚሁ የተለያዩ ፕሮግራሞች እየተካተቱ ሊድረስ ዘልቋል። ነገር ግን በተለያየ የፕሮግራም አወጣጥ የቅንጅት የሰው ጥረት ጋር ተያይዞ ፕሮግራሞች ሲስተጓጎሉ የጸጥታ ችግር ሲፈጠር እንዲሁም ደግሞ የመጡ ተመልካቾች በራሳቸው በሚፈጠር ችግር ወይ ደግሞ ከጸጥታ አባላት ጋር ከፌዴሬሽኑ ከሚከተላቸው አንዳንድ አሰራሮች ጋር ደግሞ ደስተኛ ያልሆኑ አካላቶች እንደዚሁ የሚሰጧቸው አንዳንድ ነገሮች ነበሩ። ዘንድሮ በተሻለ አቅም እስካሁን ድረስ ካየሁት ውድድር ተጀምሮ እስካየሁበት ጊዜ ምንም አይነት የጸጥታ ችግር በዚህ ውድድር ላይ አልተመለከትኩም። የኦንላይን ትኬት አስጀምረዋል። ሰዎችም በካሽ ብቻ ሳይሆን በካርድም የመግዛት ሲስተም ስለዘረጉ በተወሰነ ደረጃ የመጣበብ እና ሰዎች በዚህ በጣም ከፍተኛ ሙቀት ባለበት በአሁኑ ወቅት እንዲህ አይነት መጉላላቶችን አላየሁም እና ይሄ ትልቁ ትኬት ይመስለኛል። የተቀናጀ ስራ የታየበት ነበር ለማለት መርጣለሁ። ሆኖ ግን በተወሰነ ደረጃ ከውድድር ጋር በተያያዘ ግን ቅሬታዎች አሁንም እየቀረቡ እንደሆነ ግን እየሰማሁ ነው የሚገኘው፣ እየተመለከትኩም ነው። እንደዚሁ
1: እንግዲህ ስፖርት ወይም እግር ኳስ የዚህ ዝግጅት አንዱ አካል ነው። በስፖርት ውስጥ በኩል ያለው ዝግጅትና ተሳትፎ ምን ይመስላል?
0: ልክ ነው። እንግዲህ ዋነኛ የዚህ ፌስቲቫል ዓላማ በእግር ኳሱ ኢትዮጵያኖች እንዲሰባሰቡ ምክንያት የሆነበት ነገር ነው እና የእግር ኳስ ውድድሩ የፕሮግራሙ ዋነኛ አካል ነው። የእግር ኳስ ቡድኖች እንግዲህ በተለያየ የእድሜና ዲቪዥን ተከፍለው ውድድራቸውን እያደረጉ ነው የሚገኙት። በዛሬው ዕለትም ጣሜ ውድድሮች ደግሞ የዋንጫ ጨዋታዎች ይጠበቃሉ። ለኢትዮ ለንደን እና ኢትዮ ኖርዌይ በዋነኝነት ለዋንጫ ጨዋታ የሚያደርጉት ጨዋታ ነው የሚጠበቀው። ሆኖም ግን በተወሰነ ደረጃም ቅሬታዎችንም ያየሁበት ነው። ተወሰኑ ቡድኖች ማጣሪያ በተደረጉ ጨዋታዎች ላይ የዳኝነት እንዲሁም ደግሞ የሰዓትና የበቂ የሆነ ባለሙያ በጨዋታዎች ላይ አለመመደብ በዚህ የፌስቲቫል ላይ እንደ ቅሬታ የቀረቡ ነገሮች እንደሆኑ ግን ተመልክቻለሁኝ።
1: እሺ፣ አመሰግናለሁ። ሃይማኖት ጥሩነህ ከሮም ጣሊያን፣ መልካም ጊዜ።
0: እኔም በጣም አድርጌ አመሰግናለሁ ልበል።
1: አድማጮች፣ በመከታተል ላይ የምትገኙት ከጀርመን ዶቼ ቬለ ሬዲዮ የሚተላለፈውን የአንድ ሰዓት ስርጭት ነው። አሁን ከምሽቱ 1:22 ሆኗል ኢትዮጵያ ላይ። ቀጣዩ ዝግጅታችን የአድማጮች ማህደር ክፍለ ጊዜ ነው። በድምፅና በጽሁፍ የላካችሁልን አስተያየቶች ተካተውበታል። አሁንም ቆይታችሁ ከእኛ ጋር ይሁን።
2: የአድማጮች ማህደር።
1: ውድ የአድማጮች ማህደር ዝግጅት ተከታታዮች፣ የዛሬውን ክፍለ ጊዜ የምንጀምረው ከሐረር የረዥም ዓመት ተከታታያችንና የዚህ ዝግጅት ቋሚ ተሳታፊ ከሆኑት መቶ አለቃ ውቤ ታሪኩ በደረሰን ስንኝ ነው። ራሳቸው በድምፅ ቀርጸው ልከውልናል። ርዕሱ ባፍጢም ይሰኛል። እንሆ
3: ባፍጢም ከቤት ደጅ ብዬ ሕይወቴን ሳልመራ እንዳልቀር በከንቱ ያ የፍቅር ጊዜ ይምጣ የትናንቱ በሰሃል በረሃ በናቅፋ ተራራ ተቃቅፈን በአንድነት የተዋደቅንላት ከዘመናት በኋላ ልጄ ብላ ብላ ደህና አይደለችም ወይ ጠራችን ማማ በደም ጠብታችን ያስከበርናት አገር በአጥማችን ፍላጣ የታጠረች መንደር እንዴት በዚህ ዘመን ድንበር ይደፈር የመኖር ዋስትና ዋስካጣን ጠበቃ ከእንግዲህ በምድር ላይ መኖራችን ይብቃ። ሰውና ሰውነት ከተወዛገቡ ሰው ማለት ምንድን ነው የመኖር ትርጉሙ? ከፍ ብለው ካልታዩ ደምቀው እንደ አበባ እውነትም ሐሰት ነው መኖርም ጨለማ። ግፍ ካባ ደርበን እንጀራ ለመብላት እውነትን ዘቅዝቀን አፍጢሟል ደፋናት። ውቤ ታሪኩ መቶ አለቃ ሐረር። ያያሌው መስፍንን ተውቻለኮዴ ሲያልፍ ለሚያልፍ ቀን ምን ነው እናደዴ እያለ በአንድ ወቅት ያዘመውን ለአድማጭ ጋብዙልኝ። በተረፈ ሰላምና ጤና ለምድራችን አሜን።
1: ውድመት ዋለቀው በታሪኩ የመረጡት ሙዚቃ ከመብት ጉዳይ ጋር በተያያዘ ማጫወት አንችልም። በደረቁ እንዳይሆን ሌላ ሙዚቃ መርጠንልዎታል።

ወደ ቀጣዩ አስተያየት ስናልፍ ኔክተር የተባሉ አድማጭ ናቸው በኢሜይል ላኩልን። በመጀመሪያ እድሉን ስለሰጣችሁኝ አመሰግናለሁ። አባቶቻችን ምን ይያሉ ነበር ያሳደጉን? ታሞ ከመማቀቅ አስቀድሞ መጠንቀቅ ይያሉ ነው አይደል? ዛሬ ስለተረሳው የኤችአይቪ ኤድስ በሽታ ስለበሽታው የሚያነሳሰው ወይም ጉዳዩ የሚመለከተው ስለጉዳዩ በትምህርት ቤት በስራ ቦታ በሰፈርም ይሁን በእምነት ቦታ ሳይቀር ትምህርት ይሰጥ ነበር። አሁን ለምን ቀረ? ጠፍቶ ነው ወይስ እያንዳንዱ ቤት አንኳኩቶ ነው? መልሱን ላድማጭ ትቻለው ይላሉ። አድማጮች በዚህ ላይ አስተያየት ብትሰጡበት ደስ ይለናል። ጻፊው እንዳሉት በመትኖሩበት አካባቢ ስለ ኤችአይቪ ኤድስ ያለው የትምህርት አሰጣጥ ቀርቷል ወይስ ምን ይመስላል? ወደ ጻፊው አስተያየት ስንመለስ እዚህ ይላሉ፣ ጭሮ ከተማ በፊት ለጎዳና ሴተኛ አዳሪዎች ድሮ መከላከያ ወይም ኮንዶም ይሰጥ ነበር። ለምን ቆመ? ወይስ ከዩኤስኤድ እርዳታ ስለተቋረጠ ይሆን? ችግር አጋጥሟችሁ ይሆን ያቋረጣችሁት? አንዱ የኮንዶም ዋጋ 50 ብር ገብቷል ነው የሚባለው። በዚህ አጋጣሚ 50 ብር ከመግዛት በባዶ የሚያደርግም አልጠፋም። እባካችሁ ትውልዱን እንታደግ። በመጨረሻም የምለው ስለ ጉዳዩ ስታነሱባቸው ኤችአይቪ ኤድስ ቀላል ነው፣ ስኳር ደም ግፊትም አለኮ፣ የኤችአይቪ ኤድስ መድኃኒት አለው ይሏችኋል። ሊያዘናጓችሁ አይገባም። ጤነኛ ማህበረሰብ እንፍጠር በማለት መልእክቴን አበቃው። አመሰግናለሁ፣ ወዳችኋለሁ። በድጋሚ ለዲደብሊው አማርኛ ክፍል ረጅም እድሜ እመኛለሁ ብለዋል ኔክሰር። ለምኞቶ እናመሰግናለን። ያሉትን ሙዚቃ ከመብት ጉዳይ ጋር በተያያዘ ማጫወት አንችልም። ቀደም ሲል የመረጥነው ሙዚቃ ቀጥለን እናጫውታለን። ወደ ሙዚቃው ከመሻገራችን በፊት ግን ኤችአይቪ ኤድስ ሊረሳ እንደማይገባ ያስታውሱን አድማጫችን፣ ለመልእክቱ እናመሰግናለን። እንደ ዓለም የጤና ድርጅት መረጃ እስካለፈው ዓመት የጎርጎሮሲያኑ 2025 መጨረሻ ድረስ 41 ሚሊዮን የሚሆኑ ሰዎች በዓለም ላይ በኤችአይቪ ቫይረስ ተይዘው ይኖራሉ። ከነዚህም ውስጥ 64 በመቶ የሚሆኑት በአፍሪካ እንደሚገኙ የዓለም የጤና ድርጅት ይጠቁማል። ድርጅቱ አክሎ እንዳሰፈረውም እንደ ጎርጎሮሲያን አቆጣጠር በ2025 በግምት 570,000 የሚሆኑ ሰዎች ከኤችአይቪ ቫይረስ ጋር በተያያዘ ሕይወታቸው ሳያልፍ እንዳልቀረ ዘግቧል። የኤችአይቪ ኤድስ ኢንፌክሽንን የሚያድን መድኃኒት እስካሁን ድረስ በዓለም ላይ የለም። በሽታው ከተገኘ ጀምሮ በዓለም ላይ እስካሁን 44.2 ሚሊዮን ሰዎች በዚህ በሽታ ወይም ከዚህ በሽታ ጋር በተያያዘ ሕይወታቸው እንዳለፈ ይታመናል።

0: ቀጣዩ መልእክት ወደ አዲስ አበባ ነው የሚወስደን። ከፋሲል ነው የደረሰን። ዲደብሊውች እንዴት ናችሁ? ሰሞኑን በከተማችን ነጋዴዎች፣ ቤት አከራዮች፣ የመኪና አሽከርካሪዎች እንዲሁም በተለያዩ ተዛማጅ ስራዎች ላይ የተሰማሩ ነዋሪዎች በአንድነት ከፍ ብሎ እየተሰማ ያለው ድምጽ ቢኖር መንግስት ከግብር ቅጣትና ሌሎች ልዩ ልዩ አስገዳጅ መዋጮዎች ጋር የሚጥለው የገንዘብ መጠን እጅግ የተካነነ ከመሆኑም በላይ ነጋዴው ነግዶ ተገቢውን ትርፍ ማትረፍ እንደተሳነው፣ ነዋሪው ደግሞ በከፍተኛ የእቃዎች ዋጋ መጨመር ምክንያት የዕለት ልብሱንና ጉርሱን መሸፈን እጅግ እየከበደው እንደመጣ የሚያሳይ ነው። እረ ለመሆኑ ይህ የዜጎች ምሬት ቅንጡ ለሆኑ የመንግስት ተሿሚዎች ምንም አያሳስባቸውንም? ምን ያንድ መንግስትስ ተቀዳሚ ስራ የዜጎችን ዘርፈ ብዙ የኑሮ ቋጠሮ መፍታት አይደለም? ምን አንድ ምርጫን በከፍተኛ የህዝብ ድምጽ አሸንፍ ያለው የሚል መንግስትስ የመረጠው ህዝብ የመኖርና የመስራት መብት እንዲህ አደጋ ላይ ሲወድቅ ጥቂትም ቢሆን አያስጨንቀውም? ምን ሀገሪቷ የምትመራበትስ የማክሮ ኢኮኖሚ ፖሊሲው ሰው ተኮር ልማትን አያካትትም? ምን እንደው በአጠቃላይ ይህች ሀገር ስርዓት አልባ፣ ለዜጎች የማትጨነቅ፣ ደካማ የመንግስት አስተዳደር ያለባት፣ ህዝቦቿን በየአቅጣጫው ከተደቀኑባት አደጋ የማትታደግ ሆና ማየቴ እጅግ ያሳዝነኛል ይላሉ ፋሲል ከአዲስ አበባ። በመቀጠል ደግሞ ከእንጅባራ አብርሃም ወዳጀ ወደ ላኩልን ስነኝ ነው የምናልፈው። ፍቺ የሌለሽ ይላል ርዕሱ። ያንቺ ነገር ሆድ ያስብሳል፣ አንጀት ቆርጦ ራስ ያማል። ህብረ ብዙ ጉረማይሌ ሰምና ወርቅ ብዙ ቅኔ፣ ያልተፈታሽ በምናኔ አንቺም አለሽ ዋንጂ ለኔ። አንዱ ገምሶ ሌላው ቆርሶ፣ አንዱ አብዝቶ አግበስብሶ፣ ሌላው አቶ አሳንሶ፣ አንዱ ሰማይ አንዱ ምድር ላይገናኝ ተራርቆ የሚቸገር እኮ ለምን አንቺ ምድር። አንድ አይነት ዘር ተተክሎብሽ አንዱን ትተሽ አንዱን ወደሽ፣ አንዱ በቅሎ አሸብርቆ ሌላው መስሎ ስሩ ደርቆ፣ አንዱ ቆሞ በመካከል አይጠወልግ ወይ አይበቀል ግራ ግብት የሚልብሽ ለምን ይሆን እስኪ መልሽ። ባለጊዜው ተኩነስንሶ ቀን የጣለው አጎንብሶ፣ አልጋ ባልጋ የለመደው ካለው በላይ ሲጨምረው፣ ጠን ያለንጋ የገረፈው ወደ ማጡ ሲጨምረው፣ ማን ነው ዳኛ ማን ይመርምር? አጥፊው ከላይ ተጎጅ ከስር አይን እያየ ላይመሰክር ጆሮ ሰምቶ ላይናገር፣ ምን ሊረባ መከራከር ከንቱ ብቻ ሁሉ ነገር። ማን አለብኝ በሚል ትቢት ሰማይ ያርሳል የሞላለት። ያንቺ ነገር ሆድ ያስብሳል፣ እኩል እኩል አትሰፍሪ፣ ለፊው አቶ ፍርፋሪ ያልደከመው ሙሉ ትሪ፣ ተገላብጦ የሚያፍስብሽ ዋለኔ እንጂ አንቺም አለሽ ፍቺ የሌለሽ ድፍን ቃል ነሽ ይላል የአብርሃም ወዳጀ ስንኝ ከእንጅባራ። አሁን ደግሞ ከጀርመን አስተያየታቸውን በድምፅ ወደ ላኩልን አስተያየት ሰጪ እናልፋለን።
1: ሰላም ዶች ቬሌዎች፣ የምደውለው ከዚህ ከጀርመን ነው። ንል የፈለግኩት ነገር ምንድን ነው፣ በቅርቡ ኢትዮጵያ ደርሼ መጥቼ እኔ እውነት ለመናገር ያው እዚህ ብዙ ጊዜ ነው ቆይቼ የሄድኩት እና የተመለከትኩት ነገር የሚያስገርም ነው። በጣም የሚያስደነግጥ የሚያስገርም ከማስገርም በላይ የሚያስደምም ስራ ነው አዲስ አበባ ውስጥ የተደረገው ስራ። እና እኔ እዚህ ሆኜ ሳላይ 4 ኪሎ ፈረሰ ምን ምን ስል ለነበረው ነገር እኔ ሰውን ሳይሆን እግዚአብሔር ነው የቀረ በለኝ የምለው። ምክንያቱም ያየሁት ነገር እና እዚህ በሚዲያዎች ላይ የሚያወሩትን ነገር ነበረ ነው የሚሰማው እና ኢትዮጵያ ውስጥ ያየሁት ነገር ግን በፍጹም በፍጹም ላምኖ የማልችለው ነገር ነው። በነገራችን ላይ የኑሮ ውድነቱና ያው ስራ አጥነቱ እንዳለ ሆኖ ማለት ነው እና የተደረገው ነገር በጣም የሚያስደንቅ እና የሚያስገርም ነገር ስለሆነ ይህንን ነገር አለመናገር ማለት ራስን መዋሸት ማለት ነው። እና ለሌ የፈለግኩት ነገር እኛ በተለይ ውጭ የምንኖር ሰዎች ለረጅም ጊዜ ይመስለኛል ከብዙ እውነታዎች የራቀ ነገር ሰው የራሱን ፍላጎት ብቻ ሊያራምድ በሚፈልገውን ነገር ፕሮፓጋንዳ ሲሰሩ እኛ ሁሉንም እንወስዳለን እና ያ ትክክል አይደለም ብዬ ነው ያየሁት። እንደውን የስራ ችግር ያለውን ለኑሮ ውድነት መቅረፉ ላይ እሱ ላይ እንደዚሁ ዋገን ከተማውን እንደሰሩት ይሰራሉ ብዬ ተስፋ አድርጋለሁ። ያንንም ደግሞ ከተማው የሚሰራውም ኢንፍራስትራክቸር የመሳሰሉትን ነገር የሚሰራው ስራ እድል ይፈጥራል እና እኔ በርቱ ነው የምለው። በጣም በጣም አሁን የሚሰራውን ስራ በጣም ትልቅ ነገር ነው እና ይህን ኢትዮጵያ ሕዝብ ማወቅና መገንዘብ አለበት ባይ ነኝ። መልካም ጊዜ ሆንላችሁ እላለሁ። ቻው።
0: እርሶንም ለአስተያየቱ እናመሰግናለን። ሌሎቻችሁም አስተያየታችሁን ልትልኩልን ከፈለጋችሁ የመልእክት መቀበያ ስልክ ቁጥራችን 0049-2284-291649 ነው። በቴሌግራም መልእክት ልትልኩልን ከፈለጋችሁ ደግሞ @DW አማሪክ ቦት ብላችሁ ፈልጉን፣ ወይም ደግሞ በፌስቡክ ሜሴንጀር ላይ አስተያየታችሁን ልትልኩልን ትችላላችሁ። ሰላም ፍቅር የተባሉ አስተያየት ሰጪ የላኩት መልእክት እንዲህ ይላል። ውድ DW ቢሾፍቱ ላይ ነጋዴው የደም እንባ እያነባ ነው ሲሉ ጀምሯል። ምክንያቱንም እንዲህ ሲሉ ያብራራሉ። በየሶስት ወር ግብር ተብሎ ሲገብር ከቆየ በኋላ እሱ ለልማት ነው፣ አሁን ያመቱን ክፈል ተብሎ ለሁለተኛ ጊዜ ተገዶ በመገበር ላይ ነው። ብታጠሩና የህዝብ ድምጽ ብትሆኑ ብሏል። ሰላም ፍቅር ለጥቆማውና መሰግናለን። መልክቶን ይሄው አየር ላይ አውለናል። ሌሎች በአካባቢው የምትኖሩ ሰዎችም አስተያየታችሁን ልትልኩልን ትችላላችሁ። ወደ ቀጣዩና መጨረሻው አስተያየት እንለፍ። የሐረሩ ደንበኛችን እንደተለመደው በየሳምንቱ በርካታ አስተያየቶች ናቸው የሚልኩልን። ከጻፉልን አስተያየቶች አንዱ ሲጠናቀቅ እንዲህ የሚል ማሳሰቢያ አለው። እንዲህ ተቸግሬ እንቅልፍ አጥቼበት የጻፍኩት ደብዳቤ ሳይነበብ ቢቀር መቼም ሊሆን አይችል፣ ዛሬ ነው የኔ ሞት፣ እባክሽ ልደት በጽኑ አስቢበት ይላል። እንግዲህ መቶ አለቃው ቤታሪኩ እርሶን ላለማስከፋት በጥያቄው መሰረት ይኸው ለዚህ መልእክቶ ቅድሚያ ሰጥቻለሁኝ። ርዕሱ ይድረስ ናቅፋ ለወደቀው ወታደር ይላል። አገር ሲባል በአንድ መንግስት ስር የሚጠቃለለውን መልካ ምድር ያካትታል። ሰው ያለ ሀገር፣ አገር ያለ ሰው ምንም ናቸው። ሀገር ሰው ሳይሰፍርበት አራዊት እየፈነጩበት ያለ ሰው ሊኖር ይችላል። ሰው ግን ያለ ሀገር መኖር ፈጽሞ አይታሰብም። ይሁን ቢባል እንኳን ሰው ሀገር ከሌለው ተንከራታችና ደስታ ይራቀው ነው የሚሆነው። ራቁቱን የቆመ ያህል ይሰማዋል። የደስታ ምንጩ ሀገር ነው። ሀገር ከሌለ ብዙም ደስታ አይኖርም። ሆድን ሞልቶ ግን የትም ተሰዶ መኖር ይቻል ይሆናል። ስደት መጥፎ ነው። ተሰዶ ውቅያኖስን አቋርጦ ይቅርና በሀገራችን ከትውልድ ቀየው ርቆ መኖር ህይወትን ያክል ውድ ዋጋ የሚያስከፍል ሆኗል። የሰው ልጅ በሳይንስና ቴክኖሎጂ እየተራቀቀ ሲመጣ ለሰው ልጅ የሚሰጠው ክብር ዘቀጠ። ለወገን ክብር የሌላቸው ትውልዱን እያበጡና እያናወጡ ነው። የሰው ሀገሩ ክብሩ ነው። ከሀገሩ የተሰደደ ሰው ብዙ የሚሰማው ችግሮች ይኖራሉ። በሀብት ማማ ላይ ቢወጣ እንኳን አንድ ቀን ወደ ተሰደድኩባት ሀገር ተመልሼ ይህንን አደርጋለሁ ብሎ ማለሙና ከራሱ ጋር መወዛገቡ አይቀሬ ነው። መቶ አለቃው ቤ ይቀጥላሉ። ሰው የትም ይኑር የት እስከ ዓለም ዳርቻ የሚድረስ በልቡና በህሊናው ውስጥ አገሩን ይዞ ነው የሚሰደደው። በእርግጥ በዛሬዋ ኢትዮጵያ ስደት ከችግር ማምለጫ ብቸኛው መንገድ ሆኗል። ቤተሰብ ልጁን እንዲሰደድ ነው የሚገፋፋው። ትውልዱም ለምን ብሎ አይጠይቅም። እነገሌ ተሰደዱ እኔም ልሰደድ የሚል ነው። ሀገሩን መስዋዕት የሚያስከፍል እንጂ ለሀገሬ መስዋዕት ሆኜ ሀገሬን እጠቅማለሁ የሚል የለም። በአንዱ መስዋዕትነት ሌላኛው እጁን ታጥቦ ማዕድ ለመቁረስ የሚከጅል ነው። መስዋዕትነት ለተወሰኑ ክፍሎች ብቻ የተተወ ይመስላል። ወሬን መጠረቅ ብቻ እንደ ችግር መፍቻ የሚቆጥሩ ብዙዎች ናቸው። ዛሬ ላይ ይላሉ መቶ አለቃው ቤ፣ ዛሬ ላይ ወሬ ወፍራም እንጀራ የሚያበላ የስራ ዘርፍ ሆኗል። መቀደድ ብቻ፣ ምርድም ቀዳዳዎች ብቻ እንዲኖሩባት የተፈጠረች መስላለች። በወረኞች ማዕበል ተገፍተው ቤት ንብረቴን ሚስቴንና ልጆቼን ሳይሉ ናቅፋ ላይ የወደቁ የኢትዮጵያ ልጆች ታሪካቸው መና ሆኖ ቀርቷል። ያን ያየ አገር በራሱ ከንቱ ይመስላል። አንተ ናቅፋ የወደከው ወታደር፣ ቀና ብለህ አገርህን ብታየው መስዋዕትነትህ በዜሮ ተባስቶ ዜሮ ሆኖ መቅረቱን ታያለህ። እቅጩን ነግሬሃለሁ። በሕይወት ያለን ጓዶችህ ራሮቱ ጠብሶ ቀቅሎናል። አገር እያለን አገር የሌለን ያህል ይሰማናል። ልብስ ለብሰን ራቁታችንን የቆምን ያህል ይበርደናል። ያንተን የናቅፋውን ሕይወት ናፋቂዎች ሆነናል። በመጨረሻም አንተን በአጸገነት ያኑርህ እኛንም ብርታቱን ይስጠን እያልኩኝ በዚሁ ልሰናበትህ። ያንተው ውቤ ታሪኩ ከሐረር ይላል አስተያየታቸው። ሁላችሁንም ለአስተያየታችሁ እናመሰግናለን። ዘውትር ቅዳሜ ከእናንተው የደረሱን አስተያየቶች ይስተናግዳሉ። ጻፉልን ወይም መልእክታችሁን ጸጥ ያለ ቦታ በድምፅ ቀርጻችሁ ላኩልን። እስከሚቀጥለው ሳምንት መልካም ጊዜ።

0: ይህ ዶች ቨለ ዲደብሊው ነው። አድማጮች፣ አሁን ደግሞ አፍሪካን የሚመለከቱ ሁለት ጉዳዮች ላይ ወደሚያተኩረው ትኩረት በአፍሪካ ክፍለ ጊዜያችን እንለፍ። ለዝግጅቱ አዜብ ታደሰ።
1: ትኩረት በአፍሪካ።
2: እነስ ለኛ አድማጮች እንደምን አመሻችሁ። ትኩረት በአፍሪካ ዝግጅታችን ከሞሮኮ በ24 ሰዓት ውስጥ 60 ሺህ ስደተኞች ጎረፉባት የስፔኗ ሲኡታ እንዲሁም አሜሪካ በማሊ በሚንቀሳቀሰው ሽብርተኛ ድርጅት ላይ ጥቃት ትጥል ይሆን የሚሉ ርዕሶችን ይዟል። ወደ መጀመሪያው እናልፋለን። በአስር ሺዎች የሚቆጠሩ ስደተኞች ሰሜን አፍሪካ ግዛት ቅርብ ርቀት ላይ በመትገኘው የስፔን ራስ ገዝ ሲኡታ በገፍ መግባታቸውን ተከትሎ የሲኡታ ክልል ፕሬዝዳንት ማድሪድ የሚገኘው መንግስት ያስቸኳይ ጊዜ እንዲታወጅና ለአገር ደህንነት ሲባል ወታደሮች ድንበር ላይ እንዲሰማሩ ጥሪ አቅርቧል። የስፔን ፖሊስ ባስቀመጠው መረጃ መሰረት በ24 ሰዓታት ጊዜ ውስጥ ወደ 60 ሺህ የሚሆኑ ሰዎች ከሞሮኮ ወደ ስፔን ግዛት ወደ ሆነችው ሲኡታ ገብተዋል። ቢያንስ 41 ሰዎች ደግሞ ለመግባት ጥረት ላይ ያሉ ህይወታቸውን አጥተዋል። ይህ ቁጥር ትናንት አርብ ከቀትር በኋላ ይፋ የሆነ ነው። የስደተኞች መቀበያ ማዕከላት አቅማቸው በከፍተኛ ሁኔታ በመጨናነቁ በሺዎች የሚቆጠሩ ስደተኞች መንገድ ላይ ለማደር መገደዳቸው ተያይዞ ተዘግቧል። ሲኡታ ወደ አውሮፓ ለመድረስ ለሚፈልጉ ስደተኞች እንደ ዋና የመግቢያ በር የምትቆጠር የስፔን ክልል ነች። አብዛኞቹ ስደተኞች ከሞሮኮ በዋና የስፔኗን የራስ ገዝ ከተማ በመድረስና ወደ ሌሎች የአውሮፓ ህብረት ሀገራት ለመሻገር ሀገር ይጠቀሙባታል። ጋርዲያ ሲቪል የተሰኘው የስፔን ፖሊስ እንደገለጸው በአስር ሺዎች የሚቆጠሩ ሰዎች በከተማዋ የውሃ ማቋረጫ ቦይ ላይ ፖሊሶችን በጥሰው አጥሩን ሰብረው ወደ ስፔን ገብተዋል። ከአካባቢው የወጡ የቪዲዮ ምስሎች በመቶዎች የሚቆጠሩ ሰዎች ከሞሮኮ በኩል ወደ ስፔኗ ሲኡታ ክልል ለመግባት ሲዋኙ የመኪና ውስጥ ቱቦዎችንና ሌሎች የመንሳፈፊያ መሳሪያዎችን ሲጠቀሙ ያሳያል። በሲኡታ የሚገኘው የስፔን ጋርዲያን ሲቪልን የሚወክለው የማህበሩ ኃላፊ ራችድ ሲቢሂ ለአሶሺየትድ ፕሬስ እንደተናገሩት ሁኔታው ፍጹም በቁጥጥር የማይያዝ ትርምስ ነው። ትክክለኛ ቁጥሮችን መስጠትም አይቻልም። ነገር ግን በአስር ሺዎች የሚቆጠሩ ስደተኞች እያቋረጡ ነው። ድንበሩ ሙሉ በሙሉ ወድሟል ሲሉ ማክለዋል። ባለፈው ሐሙስ በስፔኗ ግዛት ሲኡታ የታየው የስደተኞች ማዕበል ትዕይንት በጎርጎሮሳውያኑ ግንቦት 2021 በሁለት ቀናት ውስጥ ከ8000 በላይ ሰዎች ግዛቱ ከገቡበት ሁኔታ ተመሳሳይ ነው። ከቅርብ ወራት ወዲህ ሲኡታ ባህር አዋሳኝ የሚገኙ የነፍስ አድን አካላት በድንበር ፍተሻዎች ዙሪያ ለመዋኘት የሚሞክሩ ሰዎች ቁጥር እየጨመረ መሆኑን አስተውለዋል። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ በኤክስ የማህበራዊ ትስስር ገጽ ላይ ቀደም ብለው ባወጡት መግለጫ መንግስታቸው በሲኡታ ለተፈጠረው ሁኔታ ፈጣን ምላሽ ለመስጠት የሚያስችል ሁሉንም አስፈላጊ ነገሮች ሁሉ ማሰማራታቸውን አስታውቀዋል። የሚዲያ ዘገባዎች እንደሚያመለክቱት ጠቅላይ ሚኒስትሩ የድንበር ጠባቂዎችን ለመደገፍ ወታደራዊ ኃይል እንዲሰማራ ትዕዛዝ ሰጥተዋል።
3: Decirle a los ceutíes que toda España está con ellos. Toda España está con ellos. Y en consecuencia, el gobierno de España...
4: መላው ስፔን ከሲኡታ ህዝብ ጎን እንደሚቆም ለማሳወቅ ፈልጋለሁ። መላው ስፔን ከጎኑ ይቆማል። በዚህ መሰረት የስፔን መንግስት ከሲኡታ ከተማ ጎን ነው። ህዝቡ ከዛሬ ጀምሮ ባሉት ጥቂት ሰዓታት እየደረሰበት ያለውን ውጥረት የተሞላበት ስሜትና ጭንቀት እንረዳለን።
3: Española como es la ciudad
2: ሶሻሊስቱ የስፔን መንግስት በቅርቡ በሀገሪቱ ውስጥ ህጋዊ የመኖሪያ ፈቃድ የሌላቸው ወደ 500 ሺህ ለሚጠጉ ስደተኞች ህጋዊ እውቅና የሚሰጥ መርሃ ግብር ጀምሮ ነበረ። በተጨማሪም በቅርቡ በጠቅላይ ፍርድ ቤት በተሰጠ ውሳኔ መሰረት ወደ ሲኡታ ወይም ሜሊላ ክልሎች በሚደረግ ጉዞ ወቅት በባህር ላይ የተያዙ ስደተኞች ወዲያውኑ ወደ ሞሮኮ ሊመለሱ አይችሉም። በማድሪድ የሚገኘው የሀገር ውስጥ ጉዳይ ሚኒስትር ህገ ወጥ የሰዎች አዘዋዋሪ ቡድኖች ይህንን የፍርድ ቤት ውሳኔ ለራሳቸው ጥቅም እያዋሉ ነው ሲል ከሷል። ወደ ስፔን ለመግባት ከሞሮኮ በዋና የሞከሩ ቢያንስ 41 ሰዎች መሞታቸውን የስፔን መንግስት አስታውቋል። ጠቅላይ ሚኒስትር ፔድሮ ሳንቼስ በሰጡት መግለጫ ላይ ሀዘናቸውን ገልጸዋል።
4: እየተወያየን ያለነው ወደ ሀገር ስለገቡ ሰዎች ቁጥር ነው። እርግጥ ነው በዚህ ቀውስ ምክንያት በሞሮኮም ሆነ በስፔን በኩል እንዲሁም በራስ ገዟ ሲኡታ ከተማ የሰው ህይወት በመጥፋቱ የተሰማንን ጥልቅ ሀዘን መግለጽ እንፈልጋለን። እጅግ አስፈላጊም ጉዳይ ነው።
3: terrestre.
2: የስፔን የሀገር ውስጥ ጉዳይ ሚኒስትር ፈርናንዶ ግራንዴ ማርላስካ ከሞሮኮ ባለስልጣናት ጋር የተደረገውን ትብብር አራአያነት ያለው ሲሉ ገልጸውታል። የሞሮኮ ኃይሎች ተጨማሪ ሰዎችን ድንበር አቋርጠው እንዳይገቡ ሞሮኮ ድንበር ላይ ከፍተኛ መከላከል ማድረጋቸው ተሰምቷል። በተለይ በሞሮኮ ድንበር ከተማ ፌኔዲክ ፖሊስ ውሃ በመርጨት ሰዎች ለመበተንና ለማባረር ተጠቅሟል። የሲኡታ ክልላዊ መንግስት ተጠሪ ሁዋን ሄሱስ ቬባስ ሐሙስ ለት በክልሉ ከፍተኛ ቁጥር የስደተኞች ማዕበል በታየ ጊዜ የአስቸኳይ ጊዜ እንዲታወጅ ለማድሪድ መንግስት ጥሪ አቀረበው ነበር። ያጋጠመን ስላለው እጅግ አሳሳቢ የስደተኞች ቀውስ ለማስጠንቀቅ ቫቬስ በማህበራዊ ገጻቸው ጽፈዋል። የሲኡታ ክልል ተጠሪ ትንሽዋ ከተማቸው በአገር አቀፍ ደረጃ የሚታይ ሰብአዊና ማህበራዊ የአደጋ ጊዜ ሁኔታ ያጋጠማት መሆኑንም ተናግረዋል። ወደ 85000 የሚሆን ህዝብ በሚኖርባት በዚች ከተማ ያለው ሁኔታ እጅግ ውጥረት የተሞላው ነው። በርካታ ሱቆች ተዘግተዋል። የብሪታንያ የገንዘብ ሚኒስትር ጆን ሄልዲ ህገወጥ ስደት ዓለም አቀፍ ችግር ነው፣ በጋራ መፍትሄን ፈልግም ብለዋል።
1: We've never seen scenes like this before. What it shows is that illegal immigration is an international problem.
4: ከዚ በፊት እንዲህ አይነት ሁኔታዎችን አይተን አናውቅም። ይህ የሚያሳየው ህገወጥ ስደት ዓለም አቀፍ ችግር መሆኑን ነው። እነዚህን የሰዎች አዘዋዋሪዎችን ለመቋቋም ከመላው ዓለም አገራት ጋር በቅርበት እየሰራን እንገኛለን። እነዚህን ክስተቶች ስንመለከት ምርጫው ከተካሄደበት ጊዜ አንስቶ በእንግሊዝና በፈረንሳይ መካከል የተጀመረው አዲስ ትብብር ምን ያህል አስፈላጊ እንደሆነ የሚያረጋግጡ ናቸው በያስባለው። 46000 የሚሆኑ ህገወጥ ስደተኞች ወደ ብሪታንያ ከመድረሳቸው በፊት እንዲቆሙ ተደርጓል። እንዲሁም እዚህ ከገቡ በኋላ እዚህ የመቆየት ህጋዊ መብት የሌላቸውን 70000 ሰዎች ወደ አገራቸው እንዲመለሱ አድርገናል። ይህንን ችግር ለመፍታት ባለም አቀፍ ደረጃ ጨምሮ በሁሉም አቋያዎች እንዲህ አይነት የተቀናጀ እርምጃ መውሰድ ያስፈልጋል።
1: that's required to deal with this problem.
2: ቀኝ ዘመሟ የጣሊያን ጠቅላይ ሚኒስትር ጆርጂያ ሚሎኒ በበኩላቸው ከሲኡታ የወጡትን ተንቀሳቃሽ ምስሎችና ፎቶዎች አይተው አስደንጋጭ ሲሉ ሁኔታውን ገልጸውታል። ጣሊያን እጅ አጣጥፋ ተቀመጥም ሲሉም በኤክስ ማህበራዊ ትስስር ገጻቸው አስተውቋል። መንግስታቸው በአሁኑ ወቅት አግባብነት ካላቸው ባለስልጣናት ጋር እየተወያየ መሆኑንና ይህ ሲጠናቀቅ ከስፔን ጋር ያለውን የሸንጌን ስምምነት ማገድን ጨምሮ ልዩ እርምጃዎችን ለመውሰድ ዝግጁ ነን ሲሉ ሜሎኒ ገልጸዋል። የአውሮፓ ህብረት ለስፔን ድጋፍ ለመስጠት ዝግጁነቱን አሳይቷል። የህብረቱ የፍልሰት ኮሚሽነር ማግነስ ብሩነር የአውሮፓ ህብረት ሁኔታውን ለመቆጣጠር በድንበር ተቋሙ ፍሮንቴክስ ጨምሮ ለስፔን ተጨማሪ ድጋፍ ለመስጠት ዝግጁ መሆኑን ገልጿል። የአውሮፓ ህብረትን የውጪ ድንበሮች በመጠበቅ ህገወጥ ስደትን ለመዋጋት የምናደርገው ጥረት ወሳኝ አካል ነውም ብሏል። ሆኖም ፈረንሳይ በአውሮፓ ህብረትና በፍሮንቴክስ ላይ መተማመን እንደማትፈልግ ግልጽ ነው። የፈረንሳይ የሀገር ውስጥ ጉዳይ ሚኒስትር ሎረንት ኑኔሽ በኤክስ ገጻቸው ላይ እንደገለጹት በስፔን ድንበር ላይ ፍተሻዎችን ለማፋጠን መመሪያዎችን እንደወጡ ተናግረዋል። ሁለተኛው ርዕሳችን ወደ ማሊ ይወስደናል። በማሊ የአሜሪካ ወታደራዊ ጣልቃ ገብነት ይከሰት ይሆን? የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማሊ ውስጥ ከሚንቀሳቀሰውና ከአልቃይዳ ጋር ግንኙነት ካለው ጂናይም በሚባለው ጽንፈኛ ቡድን ላይ ወታደራዊ ጥቃት ለመፈጸም እያሰቡ ነው። ይህ አይነቱ ጣልቃ ገብነት በሳህል ክልል ያለውን የአሸባሪነት ስጋት ይቀንሰው ይሆን ወይስ ቀድሞውኑ እየተባባሰ የመጣውን ግጭት ይበልጥ ያባብሰው ይሆን? ማሊ ለአመታት እየተስፋፋ ከመጣው የጂሃዲስቶች ጥቃት ስጋት ስትታገል ብትቆይም ዘላቂ የሆነ ስኬት ማግኘት ግን አልተቻለም። የፈረንሳይ ወታደሮች ከአካባቢው ከወጡ በኋላ ከፈረንሳይ ጋር የቅርብ ትብብር ቢኖርም ከአልቃይዳ ጋር ግንኙነት ያለው ጂናይም የተሰኘው አሸባሪ ቡድን ተጽዕኖውን ማስፋፋቱን ቀጥሏል። አሁን ደግሞ በዚህ ግጭት አሜሪካ አዲስ ተሳታፊ ሆና ልትገባ ትችላለች። በምህጻሩ ጂናይም ጃማ ጀማት ኑስራት አል ኢስላም ዋል ሙስሊሚን የተባለው ቡድን የተመሰረተው እንደ ጎርጎሮሳውያኑ አቆጣጠር በ2017 ሲሆን በርካታ የእስላማዊ ቡድኖችን በአልቃይዳ ጥላ ስር የሚያሰባስብ ድርጅት ነው። በቅርብ ዓመታት ውስጥ ይህ ድርጅት እስላማዊ ስርዓትን ለመመስረት እንዲሁም የመንግስት መዋቅሮችንና የምዕራባውያንን ተጽዕኖ ለማስወገድ በሚያደርገው ጥረት በሳህል ክልል እጅግ ኃይለኛ የጂሃዲስቶች ኃይል ሆኖ ብቅ ብሏል። ማሊ ውስጥ መቀመጫውን ያደረገው የኮንራድ አደናወር ፋውንዴሽን የሳህል ፕሮግራም ተጠባባቂ ኃላፊ ቶቢያስ ሩተርሾፍ ከዶቼ ቬለ ጋር ባደረጉት ቃለ መጠይቅ ጽንፈኛ ቡድኑ አካባቢው ላይ ሰፊ ተደራሽነት እንዳለው ተናግረዋል።
5: Wir sprechen heute nicht mehr über eine Gruppe, die lediglich vereinzelte Anschläge verübt. ጀኒም ኮንትሮሊየት ኢን ፊልን
6: ያን ያለነው የተበታተኑ ጥቃቶችን ብቻ ስለሚያስፈጽም ቡድን አይደለም። በርካታ አካባቢዎች ጄኤንአይኤም የጸጥታ ሁኔታውን በተግባር ይቆጣጣራል። ግብር ይሰበስባል፣ የአካባቢ ግጭቶችን ያስታርቃል። እንዲሁም በአንዳንድ ስፍራዎች ከመንግስት ይልቅ ሰፊ ተደራሽነት አለው።
5: ፕሬዘንተር አልስ ደ ማሊ ስታት
2: የአሜሪካው ብሔራዊ የሽብርተኝነት መከላከያ ማዕከል እንደገለጸው ጂናይም ከ1200 በላይ ለሚሆኑ ሰዎች ሞት ምክንያት በመሆን በዓለም ላይ ሁለተኛው እጅግ ገዳይ የሽብር ቡድን ሆኗል። የቡድኑ አካባቢው ላይ መስፋፋትም በተለይ አሳሳቢ ሆኗል። ጂናይም በአሁኑ ወቅት በቡርኪና ፋሶና በኒጀር እንዲሁም በምዕራብ አፍሪካ የባህር ዳርቻ ሀገራት ውስጥ በስፋት እየተንቀሳቀሰ ይገኛል። የአሜሪካው አስተዳደር በቀጥታ ወታደራዊ ጥቃቶችን የመፈጸም ጉዳይን በተመለከተ ለሁለት ተከፍሏል። እንደ ብሔራዊ ደህንነት ምክር ቤት የአሜሪካ ከፍተኛ የሽብርተኝነት መከላከያ ዳይሬክተር ሰባስቲያን ጎርካ የሐሳቡ ደጋፊዎች ጂናይም በዓለም ላይ ካሉ እጅግ አደገኛ የጂሃዲስቶች ድርጅት አንዱ መሆኑንና የሱን መስፋፋት ማስቆም ያስፈልጋል ሲሉ ይከራከራሉ። እንደ ቶቢያስ ገለጻ ሩሲያ በማሊ የምትከተለው የጸጥታ ስትራቴጂ እስካሁን ውጤት አላመጣም።
5: Nach dem Abzug der französischen Streitkräfte
6: የፈረንሳይ ኃይሎች የተባበሩት መንግስታት ድርጅት ተልእኮ እና የአውሮፓ የስልጣና ተልእኮዎች ከወጡ በኋላ የማሊ ወታደራዊ መንግስት ሩሲያ የጸጥታ ሁኔታውን በብቃት ማረጋጋት እንደምትችል ተከራክሮ ነበር። እስካሁን ድረስ ግን ይህ ግምት እውን አልሆነም። እንዲያውም JNIM ከጥቂት ዓመታት በፊት ከነበረበት ሁኔታ ይልቅ ዛሬ ይበልጥ ጠንካራ ሆኖ ይታያል።
2: በጎርጎሮሳውያኑ 2020 እና በ2021 በማሊ ከተካሄዱት ወታደራዊ መፈንቅለ መንግስቶች ወዲህ ባማኮ ከምዕራባውያን አጋሮቿ እየራቀች ከሩሲያ ጋር ያላትን ትብብር እያሰፋች መጥታለች። የማሊ መንግስት አሜሪካ ለታደርስ የምትችለውን ጥቃት በተመለከተ ለሚወጡት ዘገቦች ጥንቃቄ የተሞላበት ምላሽ እየሰጠ ነው። የውጭ ጉዳይ ሚኒስትሩ አብዱላይ ዲፒዮ አጽንኦት ሰጥተው እንደተናገሩት
7: concevoir le retour des États-Unis
6: en ካሜሪካ ያገኘነው ምንም አይነት ማረጋገጫ የለም። ነገር ግን ማሊ ችግሯን እንዲፈቱላት ሌሎች እስኪመጡ ድረስ እጆቿን አጣጥፋ የምትጠብቅ ሀገር አይደለችም። ይህንን ላረጋግጥላችሁ ወዳለሁ። ማሊ በራሷ የጸጥታ ኃይሎችና በሉዓላዊነቷ ጥበቃ ላይ ትተማመናለች።
2: ሌላው አንድ የአካባቢው ነዋሪ ከሩሲያ ጋር ያለውን የጠበቀ ትብብር ቢጠቅስም አሜሪካ ለያዘችው አማራጭም ክፍት አመለካከት አለው።
6: የሩሲያ ኃይሎች ቀድሞውንም በአገራችን ይገኛሉ። አሁን ደግሞ አሜሪካውያን ሊመጡ ይፈልጋሉ። ለህዝቡ የሚበጀውና ጉዳት ሊያስከትልብን የሚችለው ነገር ምን እንደሆነ ከማንም በላይ የሚያውቁት ባለስልጣኖቻችን ናቸው። ስለዚህ በአሜሪካ ወታደራዊ ጣልቃ ገብነት አማካኝነት የሚወሰደው እርምጃ መጥፎ ሐሳብ አይደለም ብዬ አስባለሁ።
2: በሳህል ክልል ውስጥ አከራካሪነትን የመከላከል ጉዳዮች ላይ ባለሙያ የሆኑት አብዱል ሙኒን አባስ በወታደራዊ ጥቃቶች ውጤት ላይ ከመጠን ያለፈ ግምት ከመስጠት እንዲቆጠቡ ያስጠነቅቃሉ። አባስ በአሜሪካ ድጋፍ ናይጄሪያ ውስጥ የተካሄዱ የጸረ ሽብርተኝነት ዘመቻዎችን ተሞክሮ በመጥቀስም ለዶቼ ቬለ ይህንን ተናግረዋል።
6: እንደነዚህ ያሉ ተልእኮዎች ውጤት ለምሳሌ በናይጄሪያ የታዩት በብዙ መልኩ እንድናጤነው የሚያደርጉ ናቸው። የመጀመሪያዎቹ ጥቃቶች በሰሜን ናይጄሪያ በሚገኙት ሶኮ ኮቶ እና ኬቤ ግዛቶች ውስጥ ኢላማቸውን አልመቱም ነበር።
2: በጂናይም ላይ ያነጣጠሩ ጥቃቶች የአመራር መዋቅርን ሊያዳክሙ ቢችሉም እንደ ደህንነት ደካማ ተቋማትና እንደ ብሔር ግጭቶች አሉ መሰረታዊ ምክንያቶች ግን መኖራቸው ይቀጥላል። ከዚህ በተጨማሪም በክልሉ ውስጥ ባሉ የምዕራባውያን ጥቅሞች ላይ የበቀል ጥቃቶች የመፈጸም ስጋትም ነበረ። የኮነራድ ፋውንዴሽን የሳህል ፕሮግራም ተጠባባቂ ኃላፊ ቶቢያስ ሩተርሾፍ ይህንኑ ነጥብ አጽንኦት ሰጥተውበታል።
5: ጄኒም ስ ካይነ ክላሲሽ አርሜ ሚት
6: ወታደራዊ እርምጃዎች በሲቪሎች ላይ ጉዳት ሲያስከትሉ ሁኔታው አሳሳቢ ይሆናል። ከሲቪሎች ጋራ በተያያዘ የሚፈጠር ማንኛውም የተሳሳተ ውሳኔ JNIM ለፕሮፓጋንዳ ዓላማዎች ሊጠቀሙበትና አዳዲስ አባላትን ለመመልመል ሊገለገልበት ይችላል።
2: እንደ ጎርጎሮሳውያኑ አቆጣጠር በ2025 ጂናይም ወደ ባማኮ የሚላኩ ወሳኝ የነዳጅ አቅርቦቶችን ለወራት የዘለቀ እገዳ ጥሎበት ነበር። በጎርጎሮሳውያኑ 2026 ደግሞ ቡድኑ በማሊ የተለያዩ ክልሎች በሚገኙ ወታደራዊ ጣቢያዎች ላይ በተፈጸሙ የተቀናጁ ጥቃቶች ውስጥ ተሳትፎ ነበር። ባለሙያዎች እንደሚያመለክቱት የአሜሪካ ጣልቃ ገብነት የክልል ደህንነት አንደምታ ብቻ ሳይሆን ሰፊ መዘዝም ይኖረዋል። ሳህል ክልል የዓለም አቀፍ ፉክክር መድረክ ሆኗል። ከቅርብ ዓመታት ወዲህ ሩሲያ በማሊ በቡርኪና ፋሶ እና በኒጀር ያላትን ተጽዕኖ በእጅጉ አሳድጋለች። ዋሽንግተን በእርግጥ ወታደራዊ እርምጃ ብትወስድ የሽብርተኝነትን የመከላከል ጉዳይ ብቻ ሳይሆን አሜሪካ በደህንነት ጉዳዮች ላይ እርምጃ ለመውሰድ አቅዳ እንደምትቀጥል የሚያሳይ ይሆናል ሲሉ ሩተርሾፍ አክለዋል። ለማሊ መንግስት ይህ ጉዳይ የራሱን የፖለቲካ ውሳኔ የመወሰን አቅም ሳያጣ የውጭ አካላትን ፍላጎቶች እንዴት ማስተናገድ እንደሚቻል የሚጠይቅ ጥያቄ ያስነሳል። የኮነራድ አደናወር ፋውንዴሽን የሳህል ፕሮግራም ተጠባባቂ ኃላፊ ቶቢያስ ሩተርሾፍ በማሊ ውስጥ ያለው ግጭት በወታደራዊ መንገድ በቋሚነት ሊፈታ እንደማይችል ያስጠነቅቃሉ። በመሆኑም ሽብርተኝነትን የመዋጋት ጥረቶች የመንግስት ግንባታን፣ መልካም አስተዳደርንና የኢኮኖሚ ልማትን ማካተት አለባቸው ባይ ናቸው። አሜሪካ በማሊ በጽንፈኛው ቡድን ላይ ወታደራዊ ጥቃት ትፈጽማለች ወይ የሚለው እስካሁን ግልጽ አይደለም። ግን ጥቃቱ እንዲፈጸም ትራምፕ አረንጓዴውን መብራት ከተጫኑ እና ባማኮም እንዲሁ በጥቃቱ ከተሳተፈ ትራምፕ ሁለተኛውን የስልጣን ዘመናቸውን ከጀመሩ ወዲህ ማሊ በትራምፕ ጥቃት የደረሰባት 8ኛ አገር ትሆናለች። አድማጮች፣ ሁለት ርዕሶችን ያየንበትን የምሽቱን ትኩረት በአፍሪካ እዚህ ላይ አጠናቀቅን። መልካም ምሽት የምላችሁ አዜብ ታደሰ ነኝ። ጤና ይስጥልኝ።
0: አዜብን አመሰግናለሁ። አድማጮች የምትከታተሉት ከጀርመን ቦን ከተማ የሚተላለፈውን የዶይቼ ቬለ ስርጭት ነው። አርዕስተ ዜናው ባጭሩ እንሆ። በትግራይ አዲስ ጦርነት መከፈቱን የትግራይ ቴሌቪዥን ዘገበ። በወቅታዊ ሁኔታ ከትግራይ ብሔራዊ ክልላዊ መንግስት ተሰጠ ያለውን መግለጫ ጠቅሶ የክልሉ ቴሌቪዥን እንደዘገበው የፌዴራል መንግስት ወታደራዊ ዝግጅቶችና ትንኮሳዎች ሲያካሄድ የቆየ ሲሆን በዛሬው ዕለት ሐምሌ 25 ቀን 2018 ዓ.ም ንጋት አንስቶ በምዕራብ ትግራይ ሸረሪና አቅጣጫ ግልጽ ጦርነት ከፍቷል ብሏል። ያም ሆኖ በፌዴራል መንግስት በኩል ይህ ዜና እስከተጠናቀረበት ጊዜ ድረስ በጉዳዩ ላይ የተባለ ነገር የለም። በስፔኗ የሲውታ ግዛትና ሞሮኮ ድንበር በተከሰተው የስደተኞች ቀውስ የሟቾች ቁጥር 67 መድረሱ ተገለጸ። በ10 ሺዎች የሚቆጠሩ ሰዎች ደግሞ ወደ ኋላ እንዲመለሱ ተደርገዋል ተብሏል። ወደ ስፔኗ ሲውታ ግዛት የሚፈልሱ ስደተኞችን በተመለከተ ውይይት እንዲደረግ የአውሮፓ ህብረት ሀገራት ጥሪ አቅርበዋል። በኢራን የሚደገፉት የሁቲ አማጽያን የሳውዲ ነዳጅ ጫን መርከቦች የጉዞ መስመር እንዲቀይሩ ማድረጋቸውን ገለጹ። እስራኤል በፈጸመችው ጥቃት በጋዛ 2 ሰዎች ሲገደሉ የመድኃኒት ማከማቻ መጋዘኖች መውደማቸው ተገለጸ። የእስራኤል ጦር በበኩሉ የሐማስ ታጣቂዎችንና የጦር መሳሪያ ማከማቻ ቦታን ኢላማ እንዳደረገ ተናግሯል። አርዕስተ ዜናው ነበረ። ሙሉ ስርጭቱን የዲደብሊው አምሃሪክ ድረገጽ ላይ ታገኛላችሁ። ልደት አበበ ነኝ። ጤና ይስጥልኝ።